ጌታችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስተን ለምንፈልጋት ከጥንቱ በልጅነት ትንታት ሰጠና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም እንተን ተነስተን ከዳይነ እንድንኖር እስካና ምግብ ሆኖን ዛሬም በንድር አስጋዮት ሳለን ምግባችንን የዕለቱ አውቀት ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን